0: 어쩌마 리만주야 솔직히 제가 디지레
1: 새롱 담오시 얼고준나 마루에 놈을까 얼고물 세속고 년다 있느리
2: 얼고물 차치 아니서도 얼고중 차치 조버섬
0: 야 다솝치 주송느리 어쩌마 리마 윤주리
1: 새롱 담오시 너나 녀주 람트메노가 송나 송나 말이 녀주 람트 Денжик жырса инэри.
2: Джимчилэ джилэм хсэсун шэл. Денжик хийша сэмсэ зун.
1: Пшипа сунчуп шэпэр нга цу нгэчу шэжин юл.
3: Дунгу омэлэн пэйги тэфца цубэ. Пшипна джизэв ядан нямжилэгэ. Пшипры тэкэртэн, пшипры хсиэхчун сэпры мбоккэлэпсэн.
1: Пшипа сунгчуп сэпры цангма юэпэ сэшкэн алани чэпшэтэв.

0: цыгэгэ. Тапкулы, ңарынгэ, рэма-рэма, рэнгузга кэнэх бурджу дэйн. Нэ, ачэ рэгунга чэнэх кэртэнга. Тэгдэг, мэ, кунга ртунгазгэ ю тэсэргэ. Тэсэрэ, кэнэх бурджу, олу тэхэ абачу ирэдаг. Домгэнгэ,
1: чу, ngoman jo jinni
0: shiti tsakaga go dimdin sheshura
1: ngoman jo jin unjing ngi cho thai kno kho thain
0: shishel ti shenin na tsakaga jalg chhma ada sugi no thone da
1: ya tumgna ta demo shigo kete chorang ge ra thapaina chora ngan jogi ani partang na chhunare ngo chora nyam ge dan na chhunare
0: ta siri de mo jigtang sik tom geng ge
1: nga da ani danin dig nan dok
0: ji shel
1: ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁས ཁ
0: 천주 세슈라. 알라라 아름군다다 모마지 보레. 갈랑가종이 갈람지조라 샘크림 고그 지실.
1: 사마사랜송 아지르군그 즈그르 라스르그 촌마라 라스르그 쇼마 라스르그 아데탕소 아이주리즈 즈그그 어른군다다 오마시그 라스르그 시나신부 든단단 망아즈 사탑가모 제실 공시시 차지 즈그등 아지르군니가 주캉몽니브달리 즈자통스 아치 르군가 올로스티 에시그듬가 고니 호이차스가 아스테리 다우크 츠크가

0: རེད གོང གི ཚེ ཐོང ཐོང དེ དག ཡིན ཅིན ཏམ ཅིན ཚེ ཕན ལག ཅིར ཙམ ནོ གི ཆམ དག ལ ཅང བའི ཚན ཟེར གི ནོན ཧུས དེམ དེ གི ཐོ མི ཏམ གི ཁྲོ ལ ཚོང པ ཁོང ཉིན ཅི ཅི ཡོ ནོ གི ཤ ཁ ཆ ཁ རེ དེ ན ཤུ ནི ང ཚི ཧུས དེམ དེ གི ནང ནི ཚལ མེ པི ཅི སེམ ནི ཤི པ ལག པི བྱ ཡིན ཟེར གི ནོ གི 찬반데 냠다 직다 아랑리오 가스탐회 시프르 하차나 타치거 진 마칠다 서가 시프르 찰리가위 스티슨 베제는 쳔드그당 파마닥 노틀 쳔보시그레 시바는 저튼등 히틀 쇼튼등 아리츠크촌이 나르송기 라리 다스크브 제크브제스치등 차든나 와자스고제 샤와 망부시라 카야니 시프르 지와티 살리르가밤 영나 나치 쉐바등 데트크 샤출 데트그나 아닐그등 탐바 영나 다 진짐서 조근데 너나 아름고 아름가 고르바데 동에서 데트르갈라인 찰리르가데시와는 침층 도수가 나득 전부시그릴 니스 저고 폐지 등 참튼라 어느바 팁슬 혼실 마른 로나 중위스캅스 시바시기 샹은시 바진여치 아롱리치비 아캄 제송 강롱시기 톱소 등 시금마 강국세비랑 차유 디캅데 시비 톱소는 머텐다 망포시기 등린세신유 원정 당시급 아롱게 예디 등 번칠 파마치징 준슐 등 동덕 실카위 찰랄히유 첨성 망포시기 니츠제 차친랑신 머토브르 대등 대신그 징디징 남바 망보신 중심율 시바 실름 따등 임징디나 직서롱 와시긴비 티첸지 첨득득라 산듬가 셰데 치 시프르 아기세바 타득뇨 시비 돌로나 강제밀 아니 시비 샤왕안바 제시가 접종 훈련 못해봐 달리 시비 르니가 알랑트로우 씀 시비 샤왕 접종 접종 못해봐 시비 아정인제 인지끈니바 아름신다 우르와 시비 삼루 나마선비 파마남지 시바그 셰실 유츠 도루크나 갈라룽 신직바다키 돔치 시바타나 시프르 시치트그니 나르선노그 시바망 보시 브지슈고 아랑니체 페지 젤름라 체르미 드그동 따바당자 아랑니 나르선브르 그그도 따브르 인저슨 공통층의 흥거 단지지 럭시크 초대인 자와 뜨다니와의 메통지정 슬라코시 바타르 시프르 살리기 가데 시와등 영나 시바 시릉라당 미응기 시바 망포시라 영득비 머셔등 삼바그 시글롱 머치바 아른튼가 스타완 지르싱 쯧콜라 스타츠라 젠바시 지그진데 더뜨리 참글 릉게제 람친데잉 쯧슬 너나 하정 지그룽 거니 처식 인셋 레디나 디초제긍기 영 데릉거 침성 소시 거거 희샤 냠줄시에 참 너니죠 렌슨더거 좀트 바당 돈슨바 노르 소당 좀튼간 크발 하자 다키 스타클바 담진 소당 쳇칩 다클바 응적 세릉 등 손므른 친이엔
1: 나는 베이징에 대출을 접질인.
2: 아, Арнийн тунтих тамга кэнжунс чандын кэшгола хсэрсэм
1: кэнжун хсэрсэм
3: Зэдэнгэ нянхэн намба чэ намба дэмоина нга лэнцэн дин донзэн ба цэнгэн дяин
4: Дэмо чокпа намба нга лэнцэн дин донзэн ба ригэнзэн джойма ян
3: Тата чэ намби нянлым дэн джожин банда нэн цорхэна джангру нянчэн кэн уоркэ ла лунчэнгэ кэнжун хсэрсэм лэнцэн ян Тэнди лэнцэн нэнгдэ Зомжи би чэ намба Си Цзиньпинг дэсэлэ хюнлэгэ гор лэнва дэн Эчэг сэмтэм си би цамба ни гуджиг си ю би намба ци сэптэ нянбэр гапсэшэ
5: Си Цзиньпинг дэсэлэ хюнлэгэ гор лэнва
4: Нянк намба Тэнди Си Цзиньпинг дэсэлэ хюнлэгэ гор лэнва си би цамби нэнгдэ нга ци чэ намла Дуэнгэ джэбна дазулэ пхэндэн джэбтэб джиба дэ джигшэл.
3: Дуэнгэ джэбна дазулэ пхэндэн джэбтэб. Ништунг джигсэм лэ дажэбэй цэнь ебгилэнэн. Нга цэ лхашэн джэн бантэвэ мгэнбэн хтанла пабэсэнба дэ дэнэ джунгэ гунтан дангэ гуэнэнэ лу янкуэргэб шуэнэн джуэнчэн чэ цугэн зэгчэн тэпаша дэдан. Джунгу сарва гуэнэнэ лу янкуэргэб. Томжур гамансу хейхол шинтэнэв жэдэнгэ зэнцхоранлэгэ дэнгэрэв жэнгэ ржакэбтэн тэпашаадэ. Басын чэнбэй Чунхуа мэргэ жардэр лапу чэ юнвэй Чунгэй пхэндэнэ нгонжэр шаадэ чэйэн. Дэнчур чэ хэлэмнэ хчуэлэ дэйбу шэг майэнла жэрчэй гунбэлэ танлэн хсэмчэ лэнгэнэ дадун шкацэгдэн жэдзуб чэва шэг имэ жэн. Маңур кашуғцэй ngацур нанбэр гэнгэбэй ечэ дэкэнэйу.